0: ተ ምስዝ ማሕበር ንነዊሕ እዋን ዘለዎም ርክብ ዘኪሮም ኣብዚ እዋን እዚ ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ጥራይና ተኻፊልና ነርና በሉ ምስ ርእሰ ሊቃነ ጳጳሳት ስእሊ ወሲድና ምስ ቅዱስነቶም ድማ ንሒደት ደቓይቅ ክንዘራረብ ክኢልና ነርና ድማ በሉ ኣብ ሃገረ ፔሩ ጳጳስ ሰበኻ ቺክላዮ ኣብ ዝነበሩሉ እዋን ሓደ ካብቶም መሻርክቲ ናይዚ ውጥናት ስለ ዝነበሩ ቅዱስነቶም ምሳና ይዓዩ ነበሩ ብፍላይ ኣብ ዓውዲ ተልእኾ ስብከተ ወንጌል ሓላፍነት ወሲድና ክንሰርሕ ይደልዩና ነይሮም ክብሉ እውን መስከሩ ምስ ንሓድሕድና ክንራኸብ ኢና ኣብ ዝመጽ ኢና እቶም ሓድሽ ኣቦ መንበር ብፁእ ካርዲናል ኩርት ኮኽ እውን ነቲ ንክርስትያናዊ ሓድነት ንምድንፋዕ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝመርሑ ዘለዉ ህየንተ እዮም በሉ ነፍሲ ወከፍና ብዛዕባ ኣድማሳዊት ቤተ ክርስትያን ዓሚቕ ምርዳ ምእንቲ ክንረክብ ድማ ኢና ኣብዚ ንርከብ ዘሎና ክቡር የኔታ በቺና ኣስዒቦም ስራሕ እዚ ማሕበር ብልግሲ ብዙሓት ለጋሳት ክውን ኮይኑ ከም ዘሎ ኣጉልሑ ተልኾኡ ገንዘባዊ ሓገዝ ምሃብ ጥራይ ዘይኮነስ ንወንጌላዊ ጉስነት ንምሕጋዝን ንህይወት ቤተ ክርስትያን ዘደልድል ውጥናት ኣብ ምድጋፍን ምዃኑ እውን ገለጹ ኣብ ከባቢና ዝርከባ ኣብያተ ክርስትያናት ነቶም እተሸገሩ ምእመናን ንሕግዞም ኢና ሓደ ክፋል ተልኾና ድማ ብዛዕባተን ብምኽንያት እምነተን ዝስደዳ ዘለዋ ኣብያተ ክርስትያናት ተስፋ ንምዃን እዩ በሉ ብተመሳሳሊ እተን ስደትን መስጎግትን ዝወርደን ዘሎ ኣብያተ ክርስትያናት ናይ ገዛ ርእሰን ፍሉይ ሃብቲ ከም ዘለወን ክንዝክር ድማ ኣሎና ስለዚ ድማ ተስፋ ኣለዎም ክብሉ እውን ኣስመሩሉ ብዛዕባ ፍሉይ ውጥናትን ውሳኔታትን እቲ ማሕበር ምስ ተሓተቱ ድማ ክቡር የኔታ በቺና እቲ ኣብ ሮማ እተኻየደ ጉባኤ ናይ ንግዲ ኣኼባ ከም ዘይነበረ ገለጹ ብፁእ ካርዲናል ኮኽ ብፍላይ ብዛዕባ ተልእኾ ወንጌላውነት ጠቓሚ ዝኾነ ሓሳባት ከም ዘካፈልዎም እውን ኣመልከቱ ቃላት ብፁእነቶም ንዓና ኣዝዩ ኣገዳሲ እዩ ዝነበረ ከመይሲ ቀንዲ ሸቶና ንቤተ ክርስትያን ምግልጋልን ንወንጌላዊ ተልእኾ ንምድጋፍን እዩ ኣብያተ ክርስትያናት ንሃንጽ ንካህናትን ምእመናንን ንሰብፉ ህይወት ሰብኡትን ኣንስትን ቃል ኣምላኽ ንምስባኽ ብዝግባእ ክዳለዉ ድማ ንሕግዞም ኢና ካልኦት ካቶሊካውያን ውድባት ካባና ብዝሓሸ ስለ ዝሰርሕዎ ጽሩይ ማይ ኣብ ምቕራብ ወይ ኣብ ሕክምናዊ ረድኤት ኣይኮናንን ነተኩር ኣብዚ እዋን እዚ ብዛዕባ እቲ ቤተ ክርስትያን ዝያዳ ደገፍ ዘድልያ ዘሎ ስፍራ እንክገልጹ ድማ ክቡር የኔታ በቺና ብዛዕባ እቲ ብዙሓት ኣብያተ ክርስትያናት ዝዓነዋሉን ማሕበረሰብ ክርስትና ተመዛቢሎምሉን ዝርከቡ ብዛዕባ ማእከላይ ምብራቕ ጠቒሶም ሳላቶም ደገፍትና ነቶም ኣብቲ ኸባቢ ዘለዉ ማሕበረሰብ ክርስትያን ክንድግፎም ተስፋ ክንህቦምን ካብ ቤቶምን ሃገሮምን ከይወፁ ከነተባብዖም ንኽእል ኣሎና በሉ ንመዋቕር ቤተ ክርስትያንን ነቶም ኣብኡ ዘገልግሉ ዘለዉ ክርስትያንን ሰብፉ ህይወትን ገዳማውያንን ገዳማውያትን ብፍላይ ንቤተ ክርስትያን ብህይወት ንኽትቅጽል ዕድል ንምሃብ ንሕግዝ ኣሎና እውን በሉ ክቡር የኔታ በቺና ስዒቦም ኣብ ኣፍሪቃ ብዙሓት ንክህነትን ገዳማዊ ህይወትን ዝሰናደዉ ኣብ ስነ መዕበያ ንምሕጋዝን ንትምህርትን መጽናዕትን እኹል ኣጋጣሚታት ዘይብሎም ንብዙሓት ናይ ክህነት ጸዋዕታ ዝስምዖም ከም ዘለዉ እውን ጠቒሶም ኣብዚ እዋን እዚ 250 ተምሃርቲ ዘረኣ ክህነት ወይ ካህናት እንተላይ ገሊኦም ኣብ ሮማ ንልዑል ትምህርቲ ዝርከቡ ንድግፎም ኢና በሉ ካባና ቀጥታዊ ገንዘባዊ ሓገዝ ይረኽቡ እዮም ከምኡውን እቲ ትካል ኣብ ቬኔዙዌላ ኮሎምብያ ከምኡውን ካልኦት ብባህርያዊ ሓደጋታትን ግጭት ሓድሕድን ወይ ቅልጡፍ ምላሽ ዘድልዮም ካልኦት ጉዳያት ዝርከብዎም ሃገራት ዘለዋ ኣብያተ ክርስትያን እውን ንድግፍ ኢና ምስ ብዙሓት ናይ ቀረባት ሓባበርቲ ርእሰ ሊቃነ ጳጳሳት እውን ተዘራሪብና ኢና ድሕር ቢሎም ክቡር የኔታ በቺ ዕላማና ነታ ስደት ዝወርዳ ዘሎ ቤተ ክርስትያን ኣብ ምጥባቕን ምስትውዓልን ስለ ዝኾነ ሓደሓደ ግዜ ብዛዕባ እቲ ቅድስቲ መንበር ወትሩ ብተመሳሳሊ መንገዲ ብግህዶ ክትፈትሖ ዘይትኽእል ጉዳያት ብንጹርን ቀጥታውን መንገዲ ክንዛረብ ከም እንኽእል እውን ነጊሮምን ኣለዉ ክብሉ መግለጺኦም ዛዘሙ
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ ይትባረክ ኢየሱስ ክርስቶስ ላውዴቱር ኢየሱስ ክርስቶስ

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 15 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃዋርያዊ ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን በጺሖም ንሰራሕተይናታት እቲ ተቕዋም ዘካፈልዎ ቃለ ምዕዳን ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሃዋርያዊ ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን ክሰፍሕን ሓድሽ ህንፃ ክህነፅን ዘውፅዎ ትእዛዝ ርእሰ ሊቃነ ጳጳሳት ነቲ ብምኽንያት ቁጠባዊ ጽልባ ለበዳዊ ሕማም ኮቪድ-19 ካብ ደሞዝ ካርዲናላትን ላዕለዎት ኣሕሉቕ ኩርያ ሮማናን ክቑረጽ ተወሲኑ ዝነበረ ትእዛዝ ከም ዝሰረዝዎ ትማሊ ዕለት 14 መስከረም ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 መበል 71 ዓመት ዕለት ልደቶም ከም ዝጸንበሉ ብፁእ ካርዲናል ኬቪን ፋረል ንምስንዳው ዓለም ለኻዊ ቅነ መንእሰያት 2027 ንዝካየድ ኣኼባ መስዋዕተ ቅዳሴ ብምዕራግ ኣብ ዘካየድዎ ስነ ስርዓት ምኽፋት ዝለገስዎ ስብከት ቃል ኣምላኽ ኣብ ዝምልከቱ ቀንዳ ርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 15 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኢና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰራሕተይናታት ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን ኣብ ዘካፈልዎ ቃለ ምዕዳን ብዛዕባ ኣገዳስነትን ተልእኾን እዘን ክልተ ተቋማት ኣብ ኣገልግሎት ቤተ ክርስትያንን ዓለምን ኣጉሊሖም ቤተ መጻሕፍቲ ክበሃል እንከሎ ሓደ መጻሕፍቲ ዝመልአ ቦታ ጥራይ ዘይኮነስ ብርክባትን ምልውዋጥ ሓሳባትን ምክፋልን እተሃንፀ ስፍራ ምዃኑ እውን ኣስተንተሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሶኑይ ዕለት 14 መስከረም ናብቲ ኣብ ሃገረ ቫቲካን ዝርከብ ታሪኻዊ ሃዋርያዊ ቤተ መዛግብትን ቤተ መጻሕፍትን ኣብ ዝበጽሑሉ እዋን ነቲ ማይ ምንጪ ዕንወትን ኣግራሞትን እተሰሜየ ምርኢት ብወግዒ ከፊቶም ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ምብጻሕ ንሰራሕተይናታት ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን ኣብ ዘካፈልዎ ቃለ ምዕዳን ኣሰርቶም ቅድሚኦም ዝነበሩ ኣርእስተ ሊቃነ ጳጳሳት ብምስዓብ ኣብ መንበረ ጴጥሮስ ካብ ዝተቐመጡሉ እዋን ንመጀመርታ ግዜ ናብዚ ቤተ መጻሕፍቲ ዘካይድዎ ዘለዉ ምብጻሕ ከም ምዃኑ ድማ ኣጉልሑ ንተልኾን ዕዮን እዘን ክልተ ተቋማት ዘለዎም ቅርበትን ሞሳን ድማ ገለጹ። እዚ ድማ ንረብሓ ቤተ ክርስትያንን ንመላ ሰብኣውነትን ናይ ኣገልግሎትን ምዕባልን ሰፊሕ ባሕሊ ክብሉ ድማ ገለጽዎ። ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን ብዛዕባ ምሕደራ ኣድማሳዊት ቤተ ክርስትያን ዝምልከት ተግባራትን ሰነዳትን ንምዕቃብን ንምውሓስን ይዓይ ከም ዘሎን ብመሰረት ሃዋርያዊ ቅዋም ስብኩ ወንጌለ እውን ኣገልግሎቱ ይፍጽም ከም ዘሎ ኣመልከቱ። ንሊቃውንትን ተመራምርትን ክፉት ብምግባር ድማ ንብዙሕ ውርሻ ስነ ጥበብን ትምህርትን ንምዕቃብ እውን ይዓይ ዘሎ እዩ ክብሉ ገለጹ። እዚ ቤተ መጻሕፍቲ ከም ናይ ዕርፍትን ጸጥታን ቦታ ጌርካ ክርአ ዝከኣል እኳ እንተኾነ ርእሰ ሊቃነ ጳጳሳት ልዮን ግን ቤተ መጻሕፍቲ ህድኣት ከም ዘለዓዕል ባህግን ትብዓትን ኣብ ምንዳይ ከም ዝምገብ ኣጉልሑ። ቅዱስ ኣጐስጢኖስ ድማ ኣብነት ናይ እዚ ምንቅስቓስ እዩ። እዚ ናይ ከተማ ሂፖ ጳጳስ ዝነበረ ቅዱስ ኣጐስጢኖስ ንመልእኽትታት ቅዱስ ጳውሎስ ብምንባብ ካብቲ ዝነበሮ ጥርጣሬ ተገላጊሉ እዩ ድማ በሉ ርእሰ ሊቃነ ጳጳሳት ኣስዒቦም እቲ ዝያዳ እናበርትዐ ዝኸደ ስፍሓትን ዕምቆትን ቅዱሳት መጽሕፍቲ ንኽምርምር ዝደረኾ ባህጊ ጥራይ ግን ኣይነበረን ብምባል ገለጹ። ንቅዱሳት መጽሕፍቲ ብዕምቆት ብምጽናዕ መንፈሱ ድማ ተኸፍተ። ብተመሳሳሊ መንገዲ ይብሉ ቅዱስ ኣቦና ብምጽናዕን ብምዕቃብን ከምኡውን ንመጻሕፍቲ ናይቶም ተካይ ቅዱስ ጴጥሮስ ዝኾኑ ኣርእስተ ሊቃነ ጳጳሳት ብምድላው ንቤተ ክርስትያንን ንደቂ ሰባትን ናብ መዓሙቕ ድሌቶም ንኽበጽሑ ትሕግዝዎም ኢኹም። ብዘይ እዚ ድማ ኩሉ ነገር ካብቲ ምንጪ ሓቅን ፍቕርን ዝኾነ ሕያው ኣምላኽ ክርሕቕ ይርከብ በሉ። ብተወሳኺ እውን ነዚ ናይ ርእሰ ሊቃነ ጳጳሳት ቤተ መጻሕፍቲ ብኸመይ ክንገልጾ ንኽእል ክብሉ ሓተቱ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ብምሳሌያዊ ኣዘራርባ ንሃዋርያዊ ቤተ መጻሕፍቲ ከም ሓደ ትርግታ ዘለዎ ልቢ ክብሉ መሰልዎ። زوكع لبي ملكت هيواتيو بخلتة تتعرر تمنك سقاسات مالت سيستولن دياستولن دمايو زملكت زد ما مجبات ان مزرقاحن ناب ما اكل غزكا بزقبر منك سقاسن اتخال ايكا ناب دقا غزكا بزقبر مزرقاحن يبلو بيتمس حفتي رسالي كان باباسات ترك تالبو كساب زو عقبة هياويو الزهوارياو بيتمس حفتي ستتان مستو عالن اخبروتن حاليوتن زلو وصفرا كمخانو دماء ايو رسالي كان باباسات ليون قصيلوم قداماوي حواهو الزي هوارياو بيتمس حفتي نتي ابوانجيل لوكاس زركب كتهانس وي كتكالس انت دليخا قدم كوف بالمو حساب نزبل تقسي كزخاخرنا كمز دلي قليصوم وشتاوي هيوات حوارياو بيتا مصحفتون كابتي او وشتو عقيب وزلو فلوين بواغازيشن شنن مزقب زمن جوايو اسعب عبيلو مون كدو سابونا بيتا حدا شنخ نهز مزقب الزي نمتنا انتالاي بديجيتالاو منقدن بي انترنتن مركاب قلي لقوان تخونا بيتا خالي شنخ جن نتينا بيتا مصحفتي ناي مخات انتاو لمدي معقابن متببا عندما ادلايو بلو ازد ما بمصحف تزمل بوتات راي زي كونس بركباتن ملوات حساباتن مكفالن اتهانص سفرايو نزم الساليهوي تنتاني بمقصال قدوسنتهم حوارياو بيت مصحفتي بز تركتا زيو زنبر زلو نتوم قدم يوم زنبرو رساليكا نبا باسات ليون مبل 13 بمذكاركا نتي اب غزي اندستريالاوي ثورا زنبروم غده ازخاخرو زدما املا عالم نزركبو ليقاونتي بيتمزاغبتي هاغره فاتيكان كفوت كخون كم زخالو ونغلصو اتخفل نبابكا بزعبا سنة صحفات سنة ملكوت سنة اتكلتي سنة انسسا سنة حكمنا حقي سنة طبابن قطبان كال ارستاتن زحازيو كملا عالم زمصو صحفات دما ابز بيتمصحفتي يركبولو رسالي كان باباسات ليون قصيلوم ازخولو املا عالم لموت تغبار قدم مخانو كم تغبر دما اغلحو بزا قراربا زابيلو حوارياو بيت مصحف تهاجر فاتيكان بزعبات انتاون وترو حدشن زخونه بهلاو غلوصنت بيت خريستيان يمسكرالو بلو از حجي زلو عودات مرئتات مجماركا نزلم دزي مرغاغصيو ካለ አብነትና ይዝ ባህላዊ ግሉጽነት ካ አመንጎ ሰነዳትን መጽሐፍትን መዛግብትን ቤተ መጽሐፍት ሀገረ ቫቲካን ክፉት መንገዲ ምርካቡ ሂዱ ዲፕሎማሲ ይክብሉ መስከሩ ረሰሊቃነ ባባሳት አመደምደምታ ንሰራህተይናታት ቤተ መዛግብትን ቤተ መጽሐፍትን ሀገረ ቫቲካን ንዛ አገልግሎት እዚ ክቅጽልዎ ተማህጸንዎም ንዛ ሐለፈን ንዝመጽእን እሙናት ክኾኑ ምስርሖም ዝምልከት ቋንቋን መንገድታትን ክጥቀሙ ከምኡውን ዕርቂ ንምምጻእ ሓድሽ መንገድታት ከናድዩ ሓደ ብድሆ ኣቕረብሎም ርእሰሊቃነ ጳጳሳት ሊዮን ወሲኾም ነቲ ኣብዚ እዋን እዚ ንቤተ መዛግብትን ንቤተ መጽሕፍትን ሃገረ ቫቲካን ዘጋጥሞ ዘሎ ጸገማት ኣጉልሑ ነዚ ግድነታት እዚ ንምምላእ ዝሕግዝ መምርሒ ከም ዝሃቡ እውን ኣፍሊጦም بتي ابز حالف زمانات اب هوارياو منبر نبهلاون من محداراون تذكروهم نمعقابن نمدنفعن حلافنات التوهبو تقوامات كم مخانوم متن نتوم حاليتوم زرعيو قدميوم زنبرو سبات زسعابو منقد بمسعابيه كقصل زحاسب كبلوون مدرؤوم زازمو رسالي كان باباسات ليون مبل 14 اتي اب قدست منبر زركب مزقبن مصحفتن سنداو فيلمتاتن ناوسخي خيد سلازلو نتي اب هاجر فاتيكان زركب بيت مزاقبتن بيت مصحفتن كسفحن زد ليوم نقراتن مملا دما حدش هنسا كهنس تزاز هيبوم رسالي كان باباسات ليون مبل 14 بتينا ايد صحف زوصو هوارياو تزاز نهواريوي بيت مزاقبتن كموون نبيت مصحفتن هاگر فاتيكان عوشت ايقزاعت هاگر فاتيكان توساخ بوتا تواهيبو حدش هنسا كهلناز عزيزوم زير ساليقانا باباسات زحاتتو حدش هنسا عدلاين نتاتو عبزق ربع عصر تتات عمتات عب مزقب مصحفتي كدست منبر عبي معبالي كخونن كموون بسانكتي عب بيت مزاقبتن بيت مصحفتن زركب سفرا اخول بزي مخانون ازي تقوام ازي سنداو مسنادوغتات ككايد بسنكي اناو سخز خيد زلو قدن نتاتن مخانو حبيروم رسالي كان باباسات فرانشيسكو نتي ابسغر ما اكلاي كتماروما زركب هنس على ترانز بحال سفرا نزي علاما زي زخوون مچو بوتا كبلو كمز مرصو زي قدوسنا توم زوصو حدشنا ايد صحفوون يذكر يخون امبر ابز قربا وارح رسالي كان باباسات ليون كمز غلصوه ابوش تغزات حقر فاتيكان حدست سفراتات نمفتار حدش اقات عميتات تخفيتو اللو زد ما كابت قندي تقبر مفتحيتات ببزوح مخنياتات زمرس ايو بلو سلازي رسالي كان باباسات اقدا سنت محدراون بحلاون تذكرو هوارياوي منبر زعقبان زوحسان تقوام بمسرت التتغاليس وزرلو وطن عبدوبات نايتي فونتانا دلاوتو باركو تباهيلو دسوعن عبدوقاو زرلو بوتاتاتن نهوارياوي بيتمزاقبتن بيتمزحفتن هاقر فاتيكان كمدب عزيزو مالو رسالي كان باباسات وسيخوم بمسرت زمناوي سنهنساون تكنولوجياون سرعاتاتن مستي اب قبريزو علزلو حقتات بمسمى معن بقدامنات نهوارياو بيت مزاقبتن كمون نهوارياو بيت مصحفتن هاقر فاتيكان التوفية حدش هنسا كهنس حاتيتوم رسالي كان باباسات اسعبوم بيت محدرا كتما فاتيكان مس هوارياو بيت مزاقبتن هوارياو بيت مصحفتن هاقر فاتيكان ملو بملو بمسمى مع نتن منغستاوي عقل قلوت تباهيلو اتدالو بوتاتات بمتقام بزيكاتين موتراتن نمعشق مكاينن تباهيلو اتقبر حدش سفرا بمقعز نحوارياو بيت مزاقبتن بيت مصحفتن كوهاب والسينوم بتوساخي نبيت مزاقبتن بيت مصحفتن تباهيلو اتدالو نهنسة تتقوام زدلي قنزباو منشي نمركابن نحابتي بوصيتاو منقدي نممحدارن رسالي كان باباسات كم زملكتوو اتوم كل التتقوامات كم مسرتن اتبابعتن متن نحاقر باتي كان مسرتاو ممرحي كقربو يئززو اتي ممرحي بمسرت التي بعلت حموش تتحساس كل تشعن عشران كل التنزواتة بزعبا ممرحي حقاويان سبات ناي كوريا رومانا زواتة حقاون اسرار حاون حقتات كم محادر اللوو يبلو اتي حدش هنسا كساب زهنس اتي هوارياو بيت مصحف تهاقر باتيكان نتي اباباساوي عبيزر اكنت سبخا روما زركب مخزنن بوتاتاتن متقام كقصليو كبراتن كبرانن سماعتنا زي زينا فاتيكان ايو رسالي كان باباسات ليون مبل عصر تربعته نتيب رسالي كان باباسات فرانشيسكو اب كلتشهن عسران حدن التقبرة كتصال النت زلو ومسائي نهزوز كونتات كوفيد عصر تتشعات ملاش بمهاب كاب دموز كاردينالاتن لعلو تحلو كوريا رومانا نزخونو كهناتن سبو فهيوتن اقل قلتن كنكاز ازز زنبرا حقي اب قبري ابزو على اللقوان زس عبو صعبيناتن انتلاينتي اب كلتا عمت زس انحى وسخ دموز دون مبال زتا قبرا وساني كبك عزيزوم حسوس كونتات لبداو حمام كوفيد عصر تتشعات دحر مبقعو اتمسز اوان الزي تتححز نايكو التباس قمتتاتوين كبك يخيليو بمبال رسالي كان باباسات ليون مبل عصر تربعات تمالسوني الات عصر تربعات مسكرم بزم حلال فوح قاو سند موتو بروبريو نت رسالي كان باباسات فرانشيسكو عبور حمق قابيت كلتشحن عسران حدن زتا اتاتوو كاب دمو سرحتيناتات قدست منبر زخونو كاردينالاتن احلوق لعلو تابعيت تصحفات قدست منبرن كم زنكاز قبر كم اوون نايكل التعامت وسخ عدم كم زقوارت ازقلت وسانيتات سريزوم ازي سقومتتات ازي نتي نحيالو عامتات كتباو من محدار قدست منبر ملالي زخونن نخلو من جاعتاويتات قدست منبرن محدارا هقرباتي كانن عالو تاو صلوازح درة حصرات زقلده ساعبين تلبداو حمام ملاش نمهاب التوسده وساني يوزنبره لعلو خلو دمار رسالي كان باباسات فرانشيسكو نسرح تيناتات بفلاي كان مؤمنان عبرس الزوين سدرابيت زلووم عديتاتن عبوتاتن كاب سراح موصازة عمسالة زخف اسقوم تتاتن موصاد زقبر وقمقام وصيتات زمل كتيو رسالي كان باباسات فرانشيسكو دموزتو مابل علو تابايت صحفت كدست منبر زقل قلو كاردينالات بعصر تميتاويت كم زنكي قبرو سرحتيناتات قدست منبرن كمون كالوت مسوز تتححزو تكالاتن مالت احلوق لعلو تابعي تصحفت قدست منبرن كاب دموزوم شمون تميتاويت زنكا يوونيو زنبره نتوم كهنات وي ابالات محبرات سبو فوهيوات زخونو سرحتيناتاتون بحفشا سلست تميتاويت كاب دموزوم كم زنك تغيرو منباروون ززكاريو اتياب نفس وكف كل التعامات زقبر وسخ دموزوون مقراصو نخلوم سرحتيناتات قدست منبر تنكيفو اميو اب قداي ترا سرحتيناتات قن نتو مابراب عين كابون العلن درجة زركبو ترايو زصرلو زنبرة سلازي نتزتحات دموز زنبروم سبات عيص الوامن ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ትማሊ ዘውፅዎ ሕጋዊ ሰነድ ከዓ ነቲ ፍሉይ ብድሆ ለበዳ ንምቅላስ እቶም ቅድሚኦም ዝነበሩ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝወሰድዎ ደሞዝ ናይ ምቁራፅ ስጉምትታት ኣድላይ ምንባሩ ገለጹ። እቲ መሰናድዎታት ድማ ድሮ ብ2025 ብኸፊል ብዕለት 16 ሰነ 2025 ኣብ ዝወፀ ሕጋዊ ሰነድ ብምስራዝ ብኸፊል ተመሓይሹ ነበረ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ሕጂ ተቋማት ቅድስቲ መንበርን ቤተ ምሕደራ ከተማ ቫቲካንን ብተፈላለየ መንገድታት ቁጠባዊ ቀጻልነት ንምርግጋጽ ዝገብርዎ ቆራጽነት ከም ዝቕጽሉ ርግጸኛታት ብምዃኖም መወዳእታ ክግበረሎም ይኽእሉ እዮም በሉ። በዚ ምኽንያት እዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብቑዕ ርእይቶ ቤት ጽሕፈት ቁጠባ ድሕሪ ምስማዕ ከምኡውን ንዅሉ ነገር ተጠንቂቖም ድሕሪ ምምርማር ካብ ዕለት 1 መስከረም 2026 ጀሚሩ ነዚ ሓድሽ ሕጋዊ ሰነድ ብምእዋጅ ናይ መወዳእታ ስረዛ ናይቲ ዝሓለፈ ኣዋጅ ኣጽዲቖም። ይኹን እምበር እቲ ሕጋዊ ሰነድ ኣብ ዝወፃሉ እዋን እተገልጸ ሳዕቤን ምሉእ ብምሉእ ከም ዝተዓቀበ ይገልጹ። እዚ ኸኣ እቲ ኣብ ዓንቀጽ 5 ተጠቒሱ ዘሎ ናይ 2 ዓመት ወሰኽ ብዕድመ ዝደፍአ ናይ ጡረታ እዋን ዘምጽኦ ሳዕቤን ዘጠቓልል እውን እዩ። እዚ ድማ ብንጹር ተወሲኑኣሎ። ብኻልእ ኣዘራርባ ኩሉ እቲ ሕጊ ኣብ ግብሪ ኣብ ዝወዓለሉ እዋን እተፈጸመ ወይ ኣብ ግብሪ ዝወዓለ ነገራት እንተላይቲ እተኣከበ ወሰኽ ዕድመ ምድስካሉ ኣይተቐየረን። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ዕለት 14 መስከረም 2026 መበል 71 ዓመት ዕለተ ልደቶም ድሕሪ ምዝካር ምእንቲ ሰላምን ሃዋርያዊ ጉዕዞታቶምን ንሰብኣዊ ክብሪ ዘለዎም ሓልዮትን ዝዝክር ጸሎታት ብምዕራግ ይጽምብሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሶኑይ ዕለት 14 መስከረም መበል 71 ዓመት ዕለተ ልደቶም ኣብ ዝጸምበሉሉ እዋን ካብ መላእ ዓለም ናብ ሃገረ ቫቲካን መልእኽትታትን መግለጺታት ሰናይ ምንዮትን ክውሕዝ ተረኺቡ። ኣቦ መንበር ቤት ምኽሪ ጉባኤ ካቶሊካውያን ጳጳሳት ኢጣልያ ሰላምታ ናይተን ኣብ ኢጣልያ ዝርከባ ኣብያተ ክርስቲያን ዘመሓላልፍን ንርእሰ ሊቃነ ጳጳሳት ስለቲ ኣገልግሎቶም ዘመስግንን መልእኽቲ ለኣኹሎም። ጳጳሳት ሃገረ ኢጣልያ ኣብ መልእኽቶም ርእሰ ሊቃነ ጳጳሳት ልዮን መበል 14 ንወንጌል ከም መሰረታዊ ቀዳምነት ናይ ቤተ ክርስቲያን ህይወትን ከምኡውን ንእምነትን ምስ ክርስቶስ ዝግበር ብሕታዊ ርክብን መሰረት ገይሮም ይጓዓዙ ከም ዘለዉ ዘኪሮም። ብተወሳኺ እውን ኣገልግልቲ ተልእኾ ወንጌላውነት ንምቕባል ቁምስናታት ከምኡውን ውፅኢታዊ ናይ ተሳትፎ መዋቕራት ክብሉ ዘቕረብዎ ጻውዒት ኣጉልሑ። ቤት ምኽሪ ጉባኤ ካቶሊካውያን ጳጳሳት ኢጣልያ ነቲ ርእሰ ሊቃነ ጳጳሳት ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዘካፈሉ ኣስተንትኖ ብምጥቃስ ኣብ መንጎ ይቕረታን ሰላምን ዘሎ ምትእስሳር ኣጉልሑ። ዕርቂ ኣብ ዘይህልወሉ እዋን ግጭታት ከም ዝለዓሉ ድማ ኣጉልሑ። ሰላም ሓደ ካብቲ ዝሓለፈ ዓመት ርእሰ ሊቃነ ጳጳሳት ልዮን መበል 14 ብተደጋጋሚ ዝተዛረብሉ ኣርእስታት እዩ ዝነበረ። ካብ ዕለት ምርጫኦም ኣትሒዞም ቅዱስ ኣቦና ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ብምባል ንዘመሓላለፍዎ መልእኽቲ ኣብ ሃዋርያዊ ጉዕዞታቶምን ኣኼባታቶምን ህዝባዊ መደረታቶምን ብተደጋጋሚ ናብ ሰላምን ዕርቅን ጻውዒት ኣቕሪቦም እዮም። ርእሰ ሊቃነ ጳጳሳት ኣብታ ቐዳመይቲ ዓመት ዘመነ ጵጵስናኦም ነዘን ክልተ ኣርእስታት እዚኣተን ልዕሊ 400 ሳዕ ጠቒሶም ብዛዕባ ሓድነት ዝርርብ ተስፋ ሰብኣዊ ክብሪ እውን ብተደጋጋሚ ተዛሪቦም። ናይ መጀመርታ ሃዋርያዊ ዑደቶም ድማ ናብ ቱርክን ሊባኖስን ኣካይዶም። ኣብ ኒቅያ ብተኻየደ መበል 1700 ዓመት ዝኽሪ ናይ ቀዳማይ ቁመናዊ ጉባኤ ኒቅያ ተሳቲፎም ብዛዕባ ክርስትያናዊ ሓድነት እውን ኣጉልሑ። ኣብ ሊባኖስ ከዓ ኣብ ዝርርብን ሰላምን ዘተኰረ መደረታት ኣካፈሉ። ርእሰ ሊቃነ ጳጳሳት ጸኒሖም ናብ ሞናኮን ኣልጄርያን ዝበጽሑ ናይ መጀመርታ ርእሰ ሊቃነ ጳጳሳት ኮኑ። ኣብ ኣናባ ጥንታዊት ከተማ ሂፖ ብምኻድ ኣብቲ ምስ ቅዱስ ኣጐስጢኖስ እተተሓሓዘ ቦታታት ንግደት ኣካየዱ። ናብ ሃገረ እስጳኛ ኣብ ዝገበርዎ ሃዋርያዊ ዑደት ኣብ ፓርላማ ሃገረ እስጳኛ መደረ ዘቕረቡ ናይ መጀመርታ ርእሰ ሊቃነ ጳጳሳት እውን ኮኑ። ብዕለ 6 ጥሪ ነቲ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ተኣወጀ ዓመተ ኢዮቤል ተስፋ 2025 ነቲ ኣብ ባዚሊካ ቅዱስ ጴጥሮስ ዝርከብ ቅዱስ ኣፍ ደገ ብምዕጻው ዛዘምዎ። ነታ ናይ መጀመርታ ዓዋዲት መልእኽቶም ግሩም ሰብኣውነት ዘርእስታ ብምጽሓፍ ብዛዕባ ሰብ ዝሰርሖ ኣስተውዕሎት ኣጉልሑ። ቴክኖሎጂን ሰብኣዊ ክብርን ነጻነትን ሓላፍነትን ሓባራዊ ረብሓን ኮይኑ ክቕጽል ከም ዘለዎ እውን ኣትሪሮም ተዛረቡ ብተወሳኺ እውን ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ፍቕሪ ድኻታት ዝጀመርዎ ኣነ ኣፍቀርኩ ከዘርእስቱ ሃዋርያዊ ምዕዳን ብምጽሓፍ ዛዘምዎ ኣብ ወርሒ ሓምለ 226 ናብ ላምፓዱሳ ኣብ ዘካየድዎ መብጻሕን ምስ ስደተይናታት ኣብ ዝተራኸበሉ እዋንን ነዚ ፍረ ነገር እዚ እንደገና ብምስትንታን ኣስፍሕዎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 14 መስከረም 1955 ኣብ ቺካጎ ተወልዱ ናብ መበል 72 ዓመት ዕለተ ልደቶም ብንጹር ጳጳሳዊ መልእኽቲ ሰላምን ሓድነትን ከምኡውን ምክልኻል ሰብኣዊ ክብሪ ይቕጽሉ ኣለዉ። እዚ ዜና ቫቲካን እዩ። ብፁዕ ካርዲናል ኬቪን ፋረል ህየንተናይቲ ብዛዕባ ጉዳያት ምእመናንን ስድራ ቤትን ህይወትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር መስዋእተ ቅዳሴ ብምዕራግ ንኻልኣይ መሰናደዊ ኣኼባ ዓለም ለኻዊ ቅነ መንሰያት ሴውል 2027 ብዕሊ ከፊቶም ብዙሓት መንሰያት ይቃለሱ እኳ እንተሃለዉ ዓለም ለኻዊ ቅነ መንሰያት ኣዒንቶም ናብ ክርስቶስ ንኸልዕሉን ንጽልዋን ምክፍፋልን ክሰግሩ ዝኽእሉ ሓድሽ ሰብኣውነት ከርእዮም ከም ዝኽእል ብፁዕ ካርዲናል ኬቪን ፋረል የንተናይቲ ብዛዕባ ጉዳያት ምእመናንን ስድራ ቤትን ህይወትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብዕለት 14 መስከረም 2026 መስዋእተ ቅዳሴ ብምዕራግ ንዓለም ለኻዊ ቅነ መንሰያት ሴውል ንምስንዳው ኣብ እተገብረ ኣኼባ ገሊጾም ነዚ ምድላው እዚ ቈራጽነት ምግባር ጠቓሚ እዩ መንሰያት መጻኢ ቤተ ክርስቲያንን ዓለምን ስለ ዝኾኑ ምዕያይ መስዋዕትታት ምውፋይ ሃብቲ ምውፋይ ከምኡውን ንብዙሓት ሰባት ምንቅስቓስ ጠቓሚ እዩ በሉ ኣብ ሓደ መንእሰይ እውን ከይተረፈ ተስፋ ምሕዳስ ክብሃልን ከሎ ንዅሎም ደቂ ሰባት ሓደ ስጉምቲ ንቕድሚት ክስጉሙ ምሕጋዝ ማለት እዩ በሉ እቲ ካብ ዕለት 3 ክሳብ ዕለት 8 ነሓሰ 2027 ክካየድ ተመዲቡ ዘሎ ዓለም ለኻዊ ቅነ መንእሰያት ኣብ ከተማ ሰውል ሓደ ዓመት ኣብ ዘይመልእ ግዜ ካብ መላእ ዓለም ምስ ዝመጹ 300 ልኡካን መንእሰያት ኣብ ርእሲ ከተማ ደቡብ ኮርያ ንኻልኣይ ክፋል ምስንዳው እዚ ቅነ መንእሰያት ተኣኪቦም ኣለዉ እቲ ቐዳማይ ድሕርቲ ኣብ 2023 ኣብ ሊዝበን ዝተኻየደ ዓለም ለኻዊ ቅነ መንእሰያት እዩ ተኻይዱ ኣብቲ ካብ ዕለት 14 ክሳብ ዕለት 17 መስከረም ዝጸንሐ ኼባ ሊቀ ጳጳሳት ሰበኻ ሰውል ብፁዕ ኣቡነ ፒተር ቹንግ ሶንግ ታግ ሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ኮርያ ብፁዕ ሊቀ ጳጳሳት ጆቫኒ ጋስፓሪ ከምኡውን ካልኦት ተወከልቲ ናይ ዝሓለፈ ዓለም ለኻዊ ቅነ መንእሰያት ከምኡውን ተወከልቲ ናይቲ ብዛዕባ ጉዳያት ምእመናንን ስድራ ቤትን ህይወትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር እውን ኣባኡ ተረኺቦም ነበሩ እቲ ናይ መጀመርታ ኣኼባታት ብዛዕባ ውርሻ ዓለም ለኻዊ ቅነ መንእሰያት ንምስትንታን እተወፈዩ እዩ ዝነበረ ካብ 1985 ኣትሒዙ ይካየድ ኣሎ ትማሊ ሶኑይ ድሕሪ ቐትሪ ብፁዕ ካርዲናል ፋረል ኣብ በዓለ ቅዱስ መስቀል ናይ መኽፈቲ ቅዳሴ ኣዕሪጎም ብፁዕ ካርዲናል ፋረል ኣብቲ ዘካፈልዎ ስብከት ቃል ኣምላኽ ሎሚ እውን ብዙሓት መንእሰያት ኣብ ምድረ በዳ ህይወትን ኣብ ከቢድ ፈተናታትን ሕንፍሽፍሽን ዕልወትን ከምኡውን ባዶነት ይርከቡ ኣለዉ መብዛሕትኦም ከዓ ብሓጢኣት ጓሂ ጭንቀት ወይ ዘይምትእምማን ከም እተጠቕዑ ገሊጾም ድሕነት ኣብ ሰብኣዊ እስትራቴጂታት ስጋዊ ጥሪት ወይ ሓድሽ ቴክኖሎጂ ዘይኮነስ ኣዒንቶም ኣልዒሎም ካብ ኣምላኽ ምሕረትን ፍቕርን ህይወትን ኣብ ምቕባል ምዃኑ ገለጹ እዚ ኸኣ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓና ዘለዎ ፍቕሪ ንጹር መርኣያ እዩ ክብሉ ኣመልከቱ በዚ ምኽንያት እዚ ብፁዕነቶም ከም ዝገለጽዎ ዓለም ለኻዊ ቅነ መንእሰያት ብዙሓት መንእሰያት ናብ ጐይታ ምእንቲ ኽጥምቱን ፍቕሩ ምእንቲ ኽቕበሉን ደቀ መዛሙርቱ ምእንቲ ክኾኑን መስቀል ክርስቶስ ምእንቲ ኸልዕሉ ንምትብባዕ ምዃኑ ኣጕልሑ ርእስኻ ኣልዒልካ ጠምት ካልእ ነገር የለን ክብሉ ድማ ብፁዕ ካርዲናል ፋረል ኣትሪሮም ተዛረቡ ኣስዕብ ኣቢሎም ድማ እምነት ኣብ ገዛ ርእስኻ ምውካል ዘይኮነስ ናብ ኣምላኽ ዒንትኻ ኣልዒልካ ሓገዝ ምሕታት እዩ በሉ ብፁዕ ካርዲናል ፋረል ብተወሳኺ መስቀል ምልክት ኣድማሳዊ ዕርቂ እዩ እቲ ቀጥታዊ ትኹል ዕንጸይቲ ሰማይን ምድርን ኣምላኽን ደቂ ሰባትን ዘጣመረ እቲ ጋድማዊ ዕንጸይቲ ድማ ንዅሎም ደቂ ሰባት ኣብ ሓደ ሕቑፊ ብምቕራብን ይቕረ ብምባልን ብሕውነት ዘሕበሮም እዩ ክብሉ ኣመልከቱ ኣብዚ መዳይ እዚ ዓለም ለኻዊ ቅነ መንእሰያት ተመሳሳሊ ተልእኾ ከም ዘለዎ ገለጹ። ከመይሲ ሓደ ካብቲ ኣዝዩ ባህ ዘብል መዳያቱ ኣብ ሓንቲ እምነት ሓድነት ዘለዎም እተፈላለዩ ባህልታትን ቋንቋታትን ዓሌታትን ምህላው እዩ። ኣብ ዓለም ለኻዊ መዓልቲ መንእሰያት ካብ ኩሉ ክፍልታት ዓለም ዝመፁ መንእሰያት ምክፍፋልን ጽልእን ግጭትን ክስገር ከም ዝከኣል ንዓለም የርእዩ። መንእሰያት ንክርስቶስ ብምቕባል ሓድሽ ወዲ ሰብ ከም ዝውለድ ይገብሩ። ብዘይ ፍርሕን ዕፅዋት ተሓሳስባን ምስ ካልኦት ንምርኻብን ብምክብባርን ንበበይኑ ዝዓይነቱ ፍልለያት ናይ ምቕባል ባህጊ ድማ ይፈጥር። እዚ መስቀል ክርስቶስ ናብ ዓለም ዘምፅኦ ብሓደ መንፈስ ዝፍጠር ናይ ሕብረት ተኣምር እዩ ብምባል ብፁእነቶም ኣስተንተኑ። እዚ ኣብ ሴውል እውን ከም ዝኸውን ርግፀኛ ምዃኖም እውን ገለጹ። ብፁእ ካርዲናል ፋረል ንመጻኢ ብምጥማት ኣብ ዝመጽእ ዓመት ኣብ ርእሰ ከተማታት ደቡብ ኮርያ ዝርከቡ መንእሰያት በቶም ዝረኽብዎም ሰባት ብኸመይ ከም ዝብልጽጉን ኣብ ኣምላኽን ኣብ ውቁብ ገጽ ቤተ ክርስቲያንን ብኸመይ ከም ዝኣምኑ ከምኡውን ብኸመይ ኣብ ደቂ ሰባት ዘለዎም እምነት ከም ብሓድሽ ከም ዝረኽቡ ኣብ ርእሲ እዚ እውን ኣብ መጻኢ ምትእምማን ከም ዝረኽቡ ኣብ ኣስተንትንኦም ኣካፈሉ። እዚ ኸኣ ኣብ ከንቱነት ምትላልን ጣዖትን ግዜ ኣብ ክንዲ ዘጥፍኡ ህይወቶም ኣብ ዓብዪ ነገር ከወፍዩ የኽእሎም። እዚ ኸኣ ናብ ክህነት ወይ ውፉይ ህይወት ዝቐርበሎም ጸዋዕታ ወይ ስድራ ቤት ንምምስራት ክሳብ ክንደይ ኣገዳሲ ምዃኑ ክግንዘቡ ዘኽእሎም እዩ ክብሉ ኣመልከቱ። ፍረ ነገር ዓለም ለኻዊ መዓልቲ መንእሰያት ብዙሕ እዩ። ሕጂ ድማ ንዂሉ ክንዝርዝሮ ኣይክእልን እየ። እንተወሓደ ብዙሓት ንኣምላኽ ክረኽብዎ እዮም ድሕሪ ቢሎም ብፁእ ካርዲናል ፋረል ንዂሎም እቶም ኣባኡ ተረኽቡ ተጋባእቲ ነቲ ዝመጽእ ዓመት ዝግበር ቅነ መንእሰያት ምድላው ንኽቕጽሉ ኣተባብዕዎም። ዓይንትና ናብ መስቀል ክርስቶስ ነልዕል። ናብ ሃገረ ደቡብ ኮርያ ነዚ ዓለም ለኻዊ መዓልቲ መንእሰያት ንዂሎም እቶም ዝመጹ መንእሰያት ንዂሎም መንእሰያት ዓለምን ኵሉ በረኸት ክህባ ንኣምላኽ ንለምኖ ብምባል ስብከቶም ዛዘሙ። እቲ ነቲ ዝመጽእ ዘሎ ዓለም ለኻዊ መዓልቲ መንእሰያት ንምድላው ዝገብርዎ ዘበለ ዅሉ በቲ ካብ ልቢ ኢየሱስ ዝውሕዝ ንነፍሳት ዘላቶ ፍቕሪ ተደሪኾም ክገብርዎ ድማ ጸለዩ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ጽባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 15 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃዋርያው ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን በጺሖም ንሰራሕተይናታት እቲ ተቕዋም ዘካፈልዎ ቃለ ምዕዳን ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሃዋርያዊ ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን ክሰፍሕን ሓድሽ ህንፃ ክህነፅን ዘውፅእዎ ትእዛዝ ርእሰ ሊቃነ ጳጳሳት ነቲ ብምኽንያት ቁጠባዊ ጽልባ ለበዳዊ ሕማም ኮቪድ-19 ካብ ደሞዝ ካርዲናላትን ላዕለዎት ኣሕሉቕ ኩርያ ሮማናን ክቑረጽ ተወሲኑ ዝነበረ ትእዛዝ ከም ዝሰረዝዎ ትማሊ ዕለት 14 መስከረም ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 መበል 71 ዓመት ዕለተ ልደቶም ከም ዝጸንበሉ ብፁእ ካርዲናል ኬቪን ፋረል ንምስንዳው ዓለም ለኻዊ ቅነ መንእሰያት 2027 ንዝካየድ ኣኼባ መስዋዕተ ቅዳሴ ብምዕራግ ኣብ ዘካየድዎ ስነ ስርዓት ምኽፋት ዝለገስዎ ስብከት ቃል ኣምላኽ ኣብ ዝምልከቱ ቀንዳ ርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 15 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኢና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኢና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰራሕተይናታት ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን ኣብ ዘካፈልዎ ቃለ ምዕዳን ብዛዕባ ኣገዳስነትን ተልእኾን እዘን ክልተ ተቋማት ኣብ ኣገልግሎት ቤተ ክርስትያንን ዓለምን ኣ

ድማ ኣጉልሑ ነቲ ኣልኾን ዕዮን እዘን ክልተ ተቕዋማት ዘለዎም ቅርበትን ሞሳን ድማ ገለጹ። እዚ ድማ ንረብሓ ቤተ ክርስቲያንን ንመላ ሰብኣውነትን ናይ ኣገልግሎትን ምዕባልን ሰፊሕ ባሕሊ ክብሉ ድማ ገለጽዎ። ቤተ መዛግብትን ቤተ መጻሕፍትን ሃገረ ቫቲካን ብዛዕባ ምሕደራ ኣድማሳዊት ቤተ ክርስቲያን ዝምልከት ተግባራትን ሰነዳትን ንምዕቃብን ንምውሓስን ይዓይ ከም ዘሎን ብመሰረት ሃዋርያዊ ቅዋም ስብኩ ወንጌለ እውን ኣገልግሎቱ ይፍጽም ከም ዘሎ ኣመልከቱ። ንሊቃውንትን ተመራምርትን ክፉት ብምግባር ድማ ንብዙሕ ውርሻ ስነ ጥበብን ትምህርትን ንምዕቃብ እውን ይዓይ ዘሎ እዩ ክብሉ ገለጹ። እዚ ቤተ መጻሕፍቲ ከም ናይ ዕርፍትን ጸጥታን ቦታ ጌርካ ክርአ ዝከኣል እኳ እንተኾነ ርእሰ ሊቃነ ጳጳሳት ልዮን ግን ቤተ መጻሕፍቲ ህድኣት ከም ዘለዓዕል ባህግን ትብዓትን ኣብ ምንዳይ ከም ዝምገብ ኣጉልሑ። ቅዱስ ኣጐስጢኖስ ድማ ኣብነት ናይዚ ምንቅስቓስ እዩ። እዚ ናይ ከተማ ሂፖ ጳጳስ ዝነበረ ቅዱስ ኣጐስጢኖስ ንመልእኽትታት ቅዱስ ጳውሎስ ብምንባብ ካብቲ ዝነበሮ ጥርጣሬ ተገላጊሉ እዩ ድማ በሉ ርእሰ ሊቃነ ጳጳሳት ኣስዒቦም። እቲ ዝያዳ እናበርትዐ ዝኸደ ስፍሓትን ዕምቆትን ቅዱሳት መጽሕፍቲ ንኽምርምር ዝደረኾ ባህጊ ጥራይ ግን ኣይነበረን ብምባል ገለጹ። ንቅዱሳት መጽሕፍቲ ብዕምቆት ብምጽናዕ መንፈሱ ድማ ተኸፍተ። ብተመሳሳሊ መንገዲ ይብሉ ቅዱስ ኣቦና ብምጽናዕን ብምዕቃብን ከምኡውን ንመጻሕፍቲ ናይቶም ተካይ ቅዱስ ጴጥሮስ ዝኾኑ ኣርእስተ ሊቃነ ጳጳሳት ብምድላው ንቤተ ክርስቲያንን ንደቂ ሰባትን ናብ መዓሙቕ ድሌቶም ንኽበጽሑ ትሕግዝዎም ኢኹም። ብዘይ እዚ ድማ ኩሉ ነገር ካብቲ ምንጪ ሓቅን ፍቕርን ዝኾነ ሕያው ኣምላኽ ክርሕቕ ይርከብ በሉ። ብተወሳኺ እውን ነዚ ናይ ርእሰ ሊቃነ ጳጳሳት ቤተ መጻሕፍቲ ብኸመይ ክንገልጾ ንኽእል ክብሉ ሓተቱ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ብምሳልያዊ ኣዘራርባ ንሃዋርያዊ ቤተ መጻሕፍቲ ከም ሓደ ትርግታ ዘለዎ ልቢ ክብሉ መሰልዎ። ዝወቅዕ ልቢ ምልክት ሕይወት እዩ። ብኽልተ ተጻረርቲ ምንቅስቓሳት ማለት ሲስቶልን ዲያስቶልን ድማ እዩ ዝምልከት። እዚ ድማ ምጭባጥን ምዝርጋሕን ናብ ማእከል ገጽካ ብዝግበር ምንቅስቓስን እቲ ኻልኣይ ከዓ ናብ ደገ ገጽካ ብዝግበር ምዝርጋሕን እዩ በሉ ቤተ መጻሕፍቲ ርእሰ ሊቃነ ጳጳሳት። ትርግታ ልቡ ክሳብ ዝዓቀበ ሕያው እዩ። እዚ ሃዋርያዊ ቤተ መጻሕፍቲ ጸጥታን ምስትውዓልን ኣኽብሮትን ሓልዮትን ዘለዎ ስፍራ ከም ምዃኑ ድማ እዩ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ገዳማዊ ሃዋህው እዚ ሃዋርያዊ ቤተ መጻሕፍቲ ነቲ ኣብ ወንጌል ሉቃስ ዝርከብ ክትሃንጽ ወይ ክትቃለስ እንተ ደሊኻ ቅድም ኮፍ በል እሞ ሕሰብ ንዝብል ጥቕሲ ከዘኻኽረና ከም ዝደሊ ገሊጾም። ውሽጣዊ ሕይወት ሃዋርያዊ ቤተ መጻሕፍቲ እውን ካብቲ ኣብ ውሽጡ ዓቂብዎ ዘሎ ፍሉይን ብዋጋ ዘይሽንሸንን መዝገብ ዝመንጨወ እዩ። ኣስዕብ ኣቢሎም እውን ቅዱስ ኣቦና በቲ ሓደ ሸነኽ ነዚ መዝገብ እዚ ንምጽናዕ እንተላይ ብዲጂታላዊ መንገድን ብኢንተርነትን ምርካብ ቀሊል እኳ እንተኾነ፣ በቲ ኻልእ ሸነኽ ግን ነቲ ናብ ቤተ መጻሕፍቲ ናይ ምኻድ ጥንታዊ ልምዲ ምዕቃብን ምትብባዕን ድማ ኣድላዩ በሉ። እዚ ድማ ብመጽሕፍቲ ዝመልአ ቦታ ጥራይ ዘይኮነስ ብርክባትን ምልውዋጥ ሓሳባትን ምክፋልን እተሃንጸ ስፍራ እዩ። ነዚ ምሳልያዊ ትንታኔ ብምቕጻል ቅዱስነቶም ሃዋርያዊ ቤተ መጻሕፍቲ በዚ ትርግታ እዚዩ ዝነብር ዘሎ። ነቶም ቅድሚኦም ዝነበሩ ርእሰ ሊቃነ ጳጳሳት ልዮን መበል 13 ብምዝካር ከዓ ነቲ ኣብ ግዜ ኢንዳስትርያላዊ ሰውራ ዝነበሮም ግደ ኣዘኻኸሩ። እዚ ድማ ኣብ መላእ ዓለም ንዝርከቡ ሊቃውንቲ ቤተ መዛግብቲ ሃገረ ቫቲካን ክፉት ክኸውን ከም ዘኽኣሉ እውን ገለጹ። እቲ ክፍሊ ንባብ ከዓ ብዛዕባ ስነ ጽሑፋት፣ ስነ መለኮት፣ ስነ ኣትክልቲ፣ ስነ እንስሳ፣ ስነ ሕክምና፣ ሕጊ፣ ስነ ጥበብን ቁጠባን ካልእ ኣርእስትታትን ዝሓዘ እዩ። ካብ መላእ ዓለም ዝመጹ ጽሑፋት ድማ ኣብዚ ቤተ መጻሕፍቲ ይርከቡኣለዉ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እዚ ዅሉ ኣብ መላእ ዓለም ልሙድ ተግባር ቅድሚ ምዃኑ ከም እተገብረ ድማ ኣጉልሑ። በዛ ኣቀራርባ እዚ ኣቢሉ ሃዋርያዊ ቤተ መጻሕፍቲ ሃገረ ቫቲካን ብዛዕባ ጥንታውን ወትሩ ሓድሽን ዝኾነ ባህላዊ ግሉጽነት ቤተ ክርስቲያን ይምስክር ኣሎ በሉ። እዚ ሕጂ ዘሎ ዑደት ምርኢታት ምጅማር ከዓ ነዚ ልምዲ እዚ መረጋገጺ እዩ። ካልእ ኣብነት ናይዚ ባህላዊ ግሉጽነት ከዓ ኣብ መንጎ ሰነዳትን መጻሕፍትን መዛግብትን ቤተ መጻሕፍቲ ሃገረ ቫቲካን ክፉት መንገዲ ምርካቡ ህዱእ ዲፕሎማሲ እዩ ክብሉ መስከሩ።
رسالي كان باباسات عم دم دمتا نسرح تيناتات بيت مزاقبتن بيت مصحفتن هاقر باتيكان نزا أقل قلوت الزيك قدسلوو تمحص أنووم نزا حلفن نزا مدسئن أمونات كخونو مسرحوم زملكات قوان قوان من قدتاتن كتقامو كموون عركين ممتا حدش من قدتات كناديو حدا بدهو أقربو لهم